አይዱኔ ልንች ነው እንት ነው ማለት አባ ቢያስ ዲያስ ማለት ጻኒ ነው ያለ አይናረ ከዚህ ወንደ ፓርኑባ ከሰብ ሳይን ደስተ ፌክ አይዲ ነው ነገ ሳት ለነዚህ ስካይራ ፌክ አይዲ ማለት ፈቺ ሳት ነው ነገ ባለታ ነው ክሊፕስ ጋራ ወይስ ነገ ሳይን ደስተ ዲካሪ ማለት ቸኪን ፈርሳ እንደዛ ለሰመደስተ ተብደስ መረረ ቢብና ማደም ባትስ እንደርሳተን ማለት እንደክተን ባትና ሳይ ማስተስ ጋርር ሳትን ነው ቢሲስተር መተን ባት ካሪክማ ሲያር ጋርር ሳትን ነው ቢሲስተር መተን ባትና ሳይንስ አንዱ ቤት ወሊብለሰ ንብለሰ ቢሲስተር ሳማይማ አንጃልደካ ባንደ ጋር እንደስን ነው ኪ ደንድ ነው ላፈን ነው ሳይንስ ተስተገረዳ አውሰልለ ነው ቢሲስተር ማቂ ራት ከሰማይሳ አብደቴ ወካርነ ሪሰርች ምራከር ነሰናላት ምነሳንሰ ተስተገረ አፍክራባን ወርታሽ ደመ ምንታው ሰለነ ምርስናይ ተስመዳን ዲናላ ባንደ አባቲ ቸቴ እቲንዘር ሰመሰንሰን ያትራጋል ዲንበ አይነ ሳደንበ ቢሲስተ ማራን ዴቫታነ ቢሲስተ ማድኒ ባደደ አንቲ መተፋይ ከማስማን ተታኪ ድራክቴ ራክቴ ቸቱነ ሳንሰ አውስታ ነመስካር ስብራቴ ምተሰፈኒከ ካመ ነገር እይታይ